የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ከዩክሬን እስከ መካከለኛው ምስራቅ ድረስ ግጭቱ እየተባባሰ መምጣቱ መነገሩን የሚያመለክት ዜና ወደ እናንተ አድማጮቻችን በቅድሚያ እናደርሳለን። ክርስቲያንነትን በሚገልጹ ሚስጥራት አማካይነት ሰው አዲስ ህይወት ይቀበላል በሚል አርስት ያዘጋጀነውን አንድ አስተንትኖ ወደ እናንተ አድማጮቻችን በክፍል 2 ስርጭታችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርስት የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለ ስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ይልጊዮርጊስ ከባልደረቦቼ ዘላለም ኃይሉና ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ከዩክሬን እስከ መካከለኛው ምስራቅ ድረስ ግጭቱ እየተባባሰ መምጣቱ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ለአመታት የዘለቁት በዩክሬን፣ ሊባኖስ፣ ጋዛ እና ኢራን የተነሱት ግጭቶች አሁንም ድረስ ያለምንም እረፍት ተስፋፍተው እንደቀጠሉ ተነግሯል። በዚህ አመት በዩክሬን፣ ሊባኖስ፣ ጋዛ እና ኢራን የተነሱት ግጭቶች የአውሮፓውያኑን የበጋ ወቅት ተጠናክሮ በቀጠለበት በአሁኑ ወቅት ምንም አይነት የመቀነስ ምልክት እንዳላሳየ የተነገረ ሲሆን ከዚህም ባሻገር ሩሲያና ዩክሬን እርስ በእርስ በሚሰነዛዘሩት ጥቃት ተጠናክሮ መቀጠሉ ይህንን ተከትሎ ፕሬዝዳንት ዜሌንስኪ ሞስኮ በሰሜን ኮሪያ የተመረቱ ባሊስቲክ ሚሳይሎችን በመጠቀም በዛፖርዚያ ግዛት ላይ ባደረሰችው ጥቃት ቢያንስ 6 ሰዎች መሞታቸውንና 19 ሰዎች ደግሞ መቁሰላቸውን ተከትሎ ሩሲያን መክሰሳቸው ተነግሯል። ሞስኮ በሰሜን ኮሪያ የተመረቱ ባሊስቲክ ሚሳይሎችን በመጠቀም በዩክሬን ከተሞችና ሲቪል መሰረተ ልማቶች ላይ ጥቃት እያደረሰች ትገኛለች በማለት የሚከሱት ዘለንስኪ ሩሲያ እነዚህን ሚሳይሎች የምትጠቀመው የገጠማትን የጦር መሳሪያ እጥረት ለመሙላትና የዩክሬንን የጸረ አውሮፕላን መከላከያ ዘዴዎችን ለማዳከም እንደሆነም ገልጸዋል። በቅርቡ በተሰነዘሩ ጥቃቶች ዛፖርዚያ እና ዋና ከተማዋ ኪየቭን ጨምሮ በርካታ ከተሞች በሰሜን ኮሪያ በተመረቱ ሚሳኤሎች መደብደባቸው የተነገረ ሲሆን ሰሜን ኮሪያ በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን እና በሚሊዮን የሚቆጠሩ የአርትለሪ ጥይቶችን ለሩሲያ ማቅረቧ ከአካባቢው የሚወጡ መረጃዎች ያሳያሉ። የዩክሬን የራዳር ስርዓቶች እንደመዘገቡት ጥቃቱ በሰሜን ኮሪያ ሰራሹ ኬኤን 23 ወይም ኬኤን 24 ሚሳኤል አማካኝነት ከሩሲያ ብሪንያስክ ክልል የተተኮሰ መሆኑን ያመላከቱ ሲሆን ይህ ጥቃት ሩሲያ ከፒዮንግያንግ አዲስ የጦር መሳሪያ ቅርቦት ማግኘቷን እና ሁለቱ ሀገራት ወታደራዊ ትብብራቸውን ማጠናከራቸውን ያሳያል ተብሏል። ይህንን ተከትሎ የዩክሬን ፕሬዝዳንት ቭሎዲሚር ዘለንስኪ እና የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ሞስኮ ከፒዮንግያንግ ተጨማሪ ሚሳይሎችንና የጦር መሳሪያዎችን በከፍተኛ ሁኔታ እያገኘች መሆኑን ገልጸዋል። ከዚህም በተጨማሪ በዋና ከተማዋ ኪየቭ በተሰነዘረ የሚሳይል ጥቃት የአንድ የሕፃናት ሆስፒታል ግቢ የተመታ ሲሆን በሆስፒታሉ ሕንፃ ላይ በጠነኛ ጉዳት ቢደርስም ነገር ግን ሕፃናትና ሠራተኞች መጠለያ ውስጥ ስለነበሩ ጉዳት እንዳልደረሰባቸው ተገልጿል። በምዕራብ ሩሲያ በምትገኘው ቮሮኔዝ ከተማ ደግሞ ትልቁ የኦንላይን መሸጫ ድርጅት የሆነው የዋይልድ ቤሪ መጋዘኖች በዩክሬን መመታታቸው የተገለጸ ሲሆን የሩሲያ አማዞን በመባል የሚታወቀው ይህ ኩባንያ በቅርብ ሳምንታት ውስጥ በተደጋጋሚ ኢላማ መደረጉም ተነግሯል። ጥቃቶቹ የተከሰቱት ከዩክሬን ድንበር ከ1100 ኪሎ ሜትር በላይ ርቀት ላይ በምትገኘው የታታሪስታን ሪፐብሊክ በዩክሬን ድሮን በተፈጸመ ጥቃት አንድ ሕፃንን ጨምሮ ቢያንስ 13 ሰዎች ከተገደሉ ከአንድ ቀን በኋላ ሲሆን ዜሌንስኪ ሰኞ ምሽት በቪዲዮ ባስተላለፉት መልእክት ላይ ለመጀመሪያ ጊዜ ሩሲያ ከሰሜን ኮሪያ ድጋፍ ውጪ ጦርነት ልታውጅ እንደማትችል ጠቁመው የሰሜን ኮሪያ ጥቃቶች በዩክሬን እንዲሁም በአውሮፓን በጨመሩ ቁጥር ሚሳኤሎቻቸውና ወታደሮቻቸው ጥቅም ላይ ሲውሉ ድክመቶቻቸውና ክፍተቶቻቸውን የበለጠ ይሸፍናሉ በማለት ይህ ደግሞ ለተቀረው ዓለም አደጋ እንደሚፈጥርም አክለዋል። የተባበሩት መንግስታት ድርጅት የሩሲያ ቀጣይ ወረራ ሲቪሎችን ለተደጋጋሚ ገዳይ ጥቃት እንዳደረጋቸው የገለጸ ሲሆን የሰብአዊ ድጋፍ ሰራተኞችና መሠረተ ልማቶችን ኢላማ ማድረግ ተጠናክሮ መቀጠሉንም ይፋ አድርጓል። በዩክሬን የተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ አስተባባሪ የሆኑት ቶቢ ፍሪከር ድርጅታቸው በሁሉም አካባቢ ከሚገኙ አጋሮች ጋር በመተባበር ጥቃቶች ከተፈጸሙ በኋላ ወዲያውኑ ድጋፍ እየሰጠ መሆኑን ገልጸው ቤቶቻቸው የወደሙ ወይም የተጎዱ እንዲሁም በጦርነቱ ቀጠና የሚገኙ ሕፃናት እና ቤተሰቦቻቸው የስነ ልቦና ድጋፍ እንዲያገኙ ማድረጉን ገልጸዋል። ይህ በእንዲህ እያለ የእስራኤል ጦር ከራማላ በስተሰሜን ምስራቅ የምትገኘውና በዌስት ባንክ የመጨረሻዋ ሙሉ በሙሉ የክርስቲያን መንደር የሆነችውን ታይቤ መንደርን ዝግ የተደረገ ወታደራዊ ቀጠና በማለት ማወጁ የሚታወስ ሲሆን ይህንን ተከትሎ ሰሞኑን 13 ፍልስጤማውያንን ማሰሩ ተነግሯል። በሌላ ዜና በደቡባዊ ሊባኖስ ናባቲ አካባቢ የእስራኤል ሰው አልባ አውሮፕላን በሂዝቦላ ስር በሚንቀሳቀሰው የእስላማዊ ጤና ድርጅት የአምቡላንስና የሕክምና ቡድኖች ላይ ድብደባ የፈጸመ ሲሆን ይህ ጥቃት የተፈጸመው የሕክምና ባለሙያዎቹ ቀደም ሲል በሌላ ጥቃት የቆሰለ ሰውን በድንገተኛ አምቡላንስ እያነሱ በነበረበት ወቅት እንደሆነም ተነግሯል። የተባበሩት መንግስታት ድርጅት የባህር ላይ ጉዳዮች ኤጀንሲ በቅርቡ ያወጣቸው ዋና ዋና ማስጠንቀቂያዎችና መግለጫዎች በዋናነት በሆርሙዝ ወሽመጥና በኦማን ባህረ ሰላጤ አካባቢው ተከሰቱ የጸጥታ ስጋቶችና የመርከቦች ጥቃት ላይ ያተኮሩ ሲሆን የሆርሙዝ ወሽመጥ በአሁኑ ጊዜ ለንግድ መርከቦች እንቅስቃሴ እጅግ አደገኛ መሆኑን አስታውቋል። ከዚህም በተጨማሪ በተከሰቱት ጥቃቶች ሳቢያ የሲቪል መርከበኞች ህይወት ያለፈና ጉዳት እየደረሰ መሆኑን በመጥቀስ ይህ የውጥረት እሽቅድምድም በአስቸኳይ እንዲቆምም አሳስበዋል። ይህ በእንዲህ ያለ የሶሪያ ፍርድ ቤት ከስልጣን የተወገዱትን የቀድሞውን የአገሪቷን ፕሬዝዳንት ባሻር አልአሳድን በእስር እርስ በርስ ጦርነት ወቅት በተፈጸሙ የጦር ወንጀሎችና በሰብአዊነት ላይ በተፈጸመ ወንጀሎች ጥፋተኛ ናቸው በሚል በሌሉበት የሞት ፍርድ የፈረደባቸው ሲሆን የሶሪያ አራተኛው የወንጀል ችሎት ውሳኔውን ያስተላለፈው ነሐሴ 5 ቀን 2018 ዓ.ም በዋለው ችሎት እንደሆነና የተከሰሱባቸው ወንጀሎች የቀድሞ ፕሬዝዳንት ባሻር አልአሳድ በሀገሪቱ ለ14 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ታስቦበት በተፈጸመ የሰዎችና የሕፃናት ግድያ፣ ማሰቃየት፣ ሕገወጥ እስራትና በሰብአዊነት ላይ በተፈጸሙ ከባድ የጦር ወንጀሎች መሆኑም ተነግሯል። ነገር ግን የሶሪያው አዲሱ መንግስት አልአሳድን ከሩሲያ ወደ ሶሪያ እንዲመለሱና ለፍርድ እንዲቀርቡ ለማድረግ መቻል አለመቻሉ እስካሁን ግልጽ አይደለም ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። ክርስቲያንነትን በሚገልጹ ምስጢራት አማካይነት ሰው አዲስ ሕይወት ይቀበላል በሚል አርዕስት ባልደረባችን ዮሐንስ መኮንን ያዘጋጀውን አንድ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናደርሳለን። አብራችሁ በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
2: ክርስቲያንነትን በሚያሰኙ ምስጢራት አማካይነት ሰው የክርስቶስን አዲስ ሕይወት ይቀበላል። ይህንንም ሕይወት በሸክላ ዕቃ ውስጥ ይዘነዋል። በእግዚአብሔር ዘንድ ከክርስቶስ ጋር እንደተሰወረም ይቆያል። ለመከራ ለበሽታና ሞት ተዳርገን አሁንም በምድራዊ ድንኳናችን ውስጥ እንገኛለን። ይህ በእግዚአብሔር ልጅነት የሚመሰለው አዲስ ሕይወት ሊዳከምና እንዲያውም በኀጢአት ሳቢያ ሊጠፋ ይችላል። ጌታ ኢየሱስ ክርስቶስ የነፍሳችን የሥጋችን ሐኪም ሽባውን ከኀጢአቱ ይቅር ብሎት አካላዊ ጤንነትን እንደሚመልስለት ሁሉ ቤተ ክርስቲያኑም በመንፈስ ቅዱስ ኃይል የመፈወስና የማዳን ሥራዎቹን በራሱ አባላትም መካከል ቢሆን እንድትቀጥል ፈቃዱ ሆኗል። የሁለቱ የመፈወስ ምስጢራት ማለትም የምስጢረ ንስሐና የምስጢረ ቀንዲል ዓላማም ይኸው ነው። የንስሐና የእርቅ ምስጢር። ወደ ምስጢረ ንስሐ የሚቀርቡ ሰዎች ስለፈጸሙት ኀጢአት ከእግዚአብሔር ምሕረትን ያገኛሉ። እንዲሁም ወደ ቅዱስ ሕይወት ይመጡ ዘንድ በፍቅር በመልካም አራያነትና በጸሎት ስለ እነርሱ ከምትተጋውና ኀጢአታቸው ካቆሰሏት ቤተ ክርስቲያንም ጋር ይታረቃሉ። ይህ ምስጢር ምን ተብሎ ይጠራል? እምነትን የመቀበል ምስጢር ይባላል። ምክንያቱም ወደ እምነት የሚመራውን የኢየሱስን ጥሪ በኀጢአት ሳቢያ ከአብ የራቀውን እንደገና ለመመለስ የሚያበቃውን የመጀመሪያ እርምጃ ያስገኛልና የንስሐ ምስጢር ተብሎ ይጠራል። የኀጢአተኛውን ክርስቲያን ግላዊና እምነትን የመቀበል ሃይማኖታዊ እርምጃዎችን ንስሐውንና እርካታውን ይቀድሳልና ኀጢአትን የመናዘዝ ምስጢር ይባላል። ኀጢአትን ለካህን መግለጽ ወይም መናዘዝ የዚህ ምስጢር ዋነኛ ባሕሪ ነውና በጥልቀት ሲታይ ደግሞ የእግዚአብሔርን ቅድስናና ለኀጢአተኛው ሰው የሚሰጠውን ምሕረት ማወቅና ማወደስ መናዘዝም ይሆናል። የይቅርታ ምስጢር ተብሎ ይጠራል። በካህኑ የመፍታት ምስጢር አማካይነት እግዚአብሔር ለተነሳሂው ምሕረትና ሰላም ይሰጠዋል። የእርቅ ምስጢር ተብሎ ይጠራል። ምክንያቱም የሚታረቀውን የእግዚአብሔርን ፍቅር ለኀጢአተኛው ይሰጠዋል፣ ከእግዚአብሔር ጋር ታረቁ ይላልና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። መሐሪ በሆነው በእግዚአብሔር ፍቅር የሚኖር አስቀድመህ ከወንድምህ ጋር ታረቅ የሚለውን ለጌታ ጥሪ ምላሽ ለመስጠት ዝግጁ ነው። ከጥምቀት በኋላ ስለምን የእርቅ ምስጢር አስፈለገ? በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11። ክርስቶስን ከለበሰ ሰው ዘንድ ኀጢአት ምን ያህል እንደተወገደ ለመገንዘብ ማንም ቢሆን ክርስቲያንነትን በሚያስገኙት ምስጢራት አማካይነት እግዚአብሔር የሰጠንን ስጦታ መጠን መረዳት መቻል አለበት። ሐዋርያው ዮሐንስም እንዲህ ይላል፣ ኀጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በውስጣችን የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 እርስ በርሳችን ለኃጢአታችን ይቅር መባባላችን እግዚአብሔር ለኃጢአታችን ከሚያደርግልን ይቅርታ ጋር በማያያዝ ጌታ ራሱ በደላችንን ይቅር በለን በማለት እንድንጸልይ አስተምሮናል። በክርስቶስ ማመን የጥምቀት አዲሱ ልደት የመንፈስ ቅዱስ ስጦታና የምንመገበው የክርስቶስ ሥጋና ደም ልክ ራሷ ቤተ ክርስቲያን የክርስቶስ ሙሽራ ቅድስትና አለነውር እንደሆነች ሁሉ እኛንም ቅዱሳንና ነውር የሌለን አድርገውናል። ይሁን እንጂ ክርስትናን በመቀበል ያገኘነው አዲስ ሕይወት የሰውን ተፈጥሮ ልልነትና ድክመት በዘልማድ ፍትወተ ሥጋ በመባል ወደሚታወቀው ኃጢአት ማዘንበልን አላስወገደም። ከክርስቶስ የጸጋ ድጋፍ ጋር በክርስቲያናዊ ሕይወት ትግል ራሳችን ብቁ እስካላደረግን ድረስ በተጠመቁም ዘንድ ይኖራልና ጌታ ከተውንም ሳያቋርጥ ወደሚመራን ቅድስናና ዘላለማዊ ሕይወት የሚመራን የእምነት ትግል ይህ ነው። ኢየሱስ ሰዎች እንዲመለሱ ይጣራል። ይህ ጥሪ ዘመኑ ተፈጸመ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በዚህ የምሥራች ቃል በወንጌልም እመኑ የሚለው የእግዚአብሔር መንግሥት አዋጅ ዋነኛ ክፍል ነው። በቤተ ክርስቲያን ስብከት ውስጥ ይህ ጥሪ በመጀመሪያ ደረጃ የሚተላለፈው ክርስቶስንና ወንጌልን ገና ላላወቁ ነው። እንዲሁም ጥምቀት ለቀዳሚና መሠረታዊ እምነት ሁነኛ ስፍራ ነው። አንድ ሰው ክፋትን በማውገዝ ድህነትን ማለትም ለኃጢአቱ ምሕረትንና አዲስ ሕይወትን የሚያገኘው ወንጌልን በማመንና በጥምቀት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ክርስቶስ ያቀረበው የመመለስ የመለወጥ ጥሪ በክርስቲያኖች ሕይወት ውስጥ ማስተጋባቱን ይቀጥላል። ይህ ሁለተኛው መለወጥ ኃጢአተኞቹን በጉያማ የያዘችውና ቅድስትና በዚያው መጠን ሁልጊዜም መንጻት የሚያሻት እንዲሁም የንስሐና የተሐድሶ ጎዳና የምትከተለው የመላዋ ቤተ ክርስቲያን የማያቋርጥ ተግባር ነው። ይህ ንስሐ የመግባት የመለወጥ ጥረት ሰብአዊ ክንውን ብቻም አይደለም። አስቀድሞ ለወደደን ለእግዚአብሔር መሐሪ ፍቅር ምላሽ ለመስጠት በጸጋ የተሳበና የተመሰጠ የሚጸጸት ልብ ትርታም ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 44 አንደኛ ዮሐንስ ምዕራፍ 4 ቁጥር 10
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4-5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልኳ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም ከነርሱ ጋር እንደሚኖር ቃል ገባላቸው። ሐዋርያዊ ተተክነት ምንድን ነው? ሐዋርያዊ ተተክነት ማለት በምስጢረ ክህነት አማካይነት የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ ቤተ ክርስቲያን ከምንጭዋ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መንግሥት የማስፋፋት ሐዋርያዊ ሥራዋን ታከናውናለች።
አማኞች የቤተ ክርስቲያን የመንኩስና ስልጣን ተዋረድ ሚኢመናን ይውት አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋሃዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሳዊ ስልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደመሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአስራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ስር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው።

አድማጮቻችን የዛሬው የሐሙስ የነሐሴ 7 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓ.ም ለሁለተኛ ጊዜ ካሳ

ያተሙት የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል 1 እናቀርብላችኋለን። ዝግጅቱን የማቀርብላችሁ እኔው ዮሐንስ መኮንን ነኝ።

የመሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዩስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዩስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች፣ ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውሃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመሥዋዕቱ አቀራረብ ወይም ሥርዓተ ቁርባን። ከዚያም በሥርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከ ጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድህነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን በጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መሥዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ፣ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካይነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን።
በመጽሐፍ ቅዱስ አገላለጽ መታሰቢያው ያላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3 እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብጽ ነጻ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28 በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ በቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ፣ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍሱና መለኮቱ መላው ክርስቶስ በትክክል በገሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ።
የቡራኬው ኃይል ከተፈጠረው ይልቃል። ምክንያቱም በቡራኬው ኃይል ራስዋ ተፈጠረው ትለወጣለችና ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባህሪያቸውን መስጠት ባህሪያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በህብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ህብስቱንና ወይኑን በመቀደስ ህብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ፣ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምንጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ውላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓመተ ምህረት ለሁለተኛ ጊዜ ካሳተሙት የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል 1 እናቀርብላችኋለን። ዝግጅቱን የማቀርብላችሁ እኔው ዮሐንስ መኮንን ነኝ።

የመሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች፣ ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድኅነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውኃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውኃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው፣ ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት፣ ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመሥዋዕቱ አቀራረብ ወይም ሥርዓተ ቁርባን። ከዚያም በሥርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋኑን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድኅነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድኅነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መሥዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ፣ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን።
በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3 እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28 በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ ለቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ፣ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍሱና መለኮቱም መላው ክርስቶስ በትክክል በጋሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ።
የቡራኬው ኃይል ከተፈጥሮው ይልቃል። ምክንያቱም በቡራኬው ኃይል ራሷ ተፈጥሮው ትለወጣለችና ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባህሪያቸውን መስጠት ባህሪያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በህብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ህብስቱንና ወይኑን በመቀደስ ህብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ፣ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምን ጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ውላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።